ለፊት ለመት ይመት ሰዲት ለመት ተዘሶ ሹክደክስ ምንም ይችላል የካራባን ጉዳሽ ነስ ሽር ሞሪታኒያ ወይ ነው በሽ ገዚ ራዲያ ከዋህ